0: ቄስ መሆባል አይ ሆባል አይ ሲያጠሪኝ
1: ሞዘይ
0: ከላጂ ማታገኙ ሩሳት ሀባለ ታጠራው ፋዲክ ለታውለ ካዲባቸ ንግሪጣፋናና ሞሃሙ ወናው ታቢሬ ጅቦኔ አቁባቂ ዛጣቀን ጎቦን ካንታ ፎቶ ካጂ ሙጉካ ስነፈ